ምክንያቱም የሶላሩን አጀንዳ ከሰዎች ይወጣና አንቺና ኡማብሉን ኡማ ያርሲቱ የከና ከሚካቸሰና ሙስሊም ሰው ካንዳና ካላጂ ዘከሰንቺ ካንዳሶ እንደዚህ ዘሁብ ሰበን ቀልፊ ጉማሻፊ እንደት አከንዛው ጭም ከሰዎች ይወጣ ደግሞ አከሚካቸስ እንዳው ሙሽዳና አዘባ ቀልፊ ተቆስ ምራቆታ ኩን ጭልሽልንና ባምሻ ተረዳ አንስአ ሙስሊም ሰው